0: قۇرۇپ، شىنجاڭنىڭ جۇغراپىيەلىك بەلگە مەسئۇلاتلىرىنى مەملىكەت سىرتىغا يۈزلەندۈرۈشكە كۈچ قوشۇشقا ئىلھاملاندۇرىمىز.
1: ئىستانسىمىز مۇخبىرى لەي مىڭ خەۋەر قىلىدۇ. 6 نۆۋەتلىك سۇ مەدەنىيىتى خەلقئارا مۇھاكىمە يىغىنى 9 ئاينىڭ 15 كۈنىدىن 18 كۈنىگىچە تۇرپان شەھىرىدە ئۆتكۈزۈلدى. بۇ قېتىمقى مۇھاكىمە يىغىنىدا 5 ئىلمىي قارالما تەسىس قىلىنىپ، دۆلەت ئىچى ۋە سىرتىدىكى 200 مۇتەخەسسىس ئالىم يىغىنغا قاتنىشىشقا جەلپ قىلىندى. تۇرپان جۇڭگونىڭ ئىسسىق قۇتۇپى، قۇرغاق قۇتۇپى، شۇنداقلا كارىز يۇرتى. دۆلەت ئىچى ۋە سىرتىدىكى مۇتەخەسسىس ئالىملار يىپەك يولى سۇ تومۇرى قەدىمدىن ھازىرغىچە نەپ يەتكۈزدى. قۇرغاق رايونلاردىكى سۇ تېجەش، ئەقىل پاراستىگە ۋارىسلىق قىلىش ۋە يېڭىلىق يارىتىش دېگەن تېمىنى چۆرىدەپ چوڭقۇر پىكىر ئالماشتۇردى. خەلقئارا سۇغىرىش، سۇ چىقىرىۋېتىش كومىتېتىنىڭ رەئىسى مارك ئاشىل مۇنداق دېدى: بۇ يەر دۇنيادىكى ئەڭ قۇرغاق رايونلارنىڭ بىرى. شۇنداق بولسىمۇ، مەن كىشىنى ھەيران قالدۇرىدىغان ئاشلىق ئىشلەپچىقىرىشىنى كۆردۈم. جۇڭگونىڭ بۇ يەردە كارىزنى چۆرىدەپ تەرەققىي قىلدۇرغان بۇ خىل ئالاھىدە تېخنىكىسى ئاجايىپكەن. بۇ خىل سۇ يەتكۈزۈش ۋە سۇ تەقسىملەش سىستېمىسىنى پەقەت سۇ بايلىقىنى تەقسىملەپ سۇغىرىشقا ئىشلىتىدىغان ۋاسىتە بولۇپلا قالماي، يەنە رايون مەدەنىيىتىنىڭ بىر قىسمى دېيىشكە بولىدۇ. بۇ قېتىمقى مۇھاكىمە يىغىنىنى جۇڭگو سۇچىلىق سۇ ئېلېكتر پەن تەتقىقات ئورنى، بىرلەشكەن دۆلەتلەر تەشكىلاتى مائارىپ پەن مەدەنىيەت تەشكىلاتىنىڭ شەرقىي ئاسىيا رايونى ئىش بېجىرىش ئورنى، شىنجاڭ كارىز تەتقىقات جەمئىيىتى بىرلىكتە مەسئۇل بولۇپ ئۆتكۈزدى. يىغىندىن كېيىن مۇتەخەسسىس ئالىملار يەنە كارىز موزىيى، يېزا ئىگىلىكىدە ئاقىل سۇ تېجەش ئۈلگە نۇقتىسىنى نەق مەيداندا زىيارەت قىلدى. ئاپتونوم رايونلۇق سۇچىلىق نازارىتى پارتىيە گۇرۇپپىسىنىڭ ئەزاسى مۇئاۋىن نازىر لي جياڭ مۇنداق دېدى: تۇرپان دۇنيادىكى ئالاھىدە قۇرغاق رايونلارنىڭ بىرى بولۇش سۈپىتى بىلەن قۇرغاق رايوندا سۇ تېجەشنىڭ ئۈلگىسىنى ياراتتى. 6 نۆۋەتلىك سۇ مەدەنىيىتى خەلقئارا مۇھاكىمە يىغىنىنى تۇرپاندا ئۆتكۈزۈشتىكى مەقسەت دۇنياغا قۇرغاق رايوننىڭ سۇ تىزگىنلەش ئەقىل پارازىتى، سۇ تىزگىنلەش مەدەنىيىتىنى يەتكۈزۈپ، تېخىمۇ كۆپ كىشىنى شىنجاڭنى چۈشىنىش ئىمكانىيىتىگە ئىگە قىلىش.
0: ئىستانسىمىز مۇخبىرى جاڭ يىڭ خەۋەر قىلىدۇ. مەملىكەت بويىچە 2026 يىللىق شەھەرلەر بىرلىكتە ئالىي مەكتەپنى پۈتكۈزگەنلەرنى تەكلىپ قىلىش ھەمدە ئاپتونوم رايوننىڭ كۈز پەسىللىك خادىم تەكلىپ قىلىش پائالىيىتى بۈگۈن شىنجاڭ خەلقئارا يىغىن كۆرگەزمە مەركىزىدە باشلاندى. شىنجاڭ خەلقئارا يىغىن كۆرگەزمە مەركىزى بۇ قېتىمقى خادىم تەكلىپ قىلىش پائالىيىتىدىكى ئاساسىي پائالىيەت مەيدانى. پائالىيەتتە ئاپتونوم رايون ئىچى سىرتىدىن بولۇپ 508 ئادەم ئىشلەتكۈچى ئورۇن نەق مەيداندا خادىم تەكلىپ قىلىشنى قانات يايدۇرۇپ 19,000 ئىش ئورنى بىلەن تەمىنلىدى. پائالىيەت مەيدانى ئادەملەر بىلەن لىق تولدى. تەكلىپ قىلغۇچى ئورۇنلارنىڭ مەسئۇللىرى كارخانىلارنىڭ تەرەققىيات مۇھىتى، مائاش، پاراۋانلىق تەمىناتىنى پائال تونۇشتۇرۇپ، خىزمەت ئىزدىگۈچىلەر ئوتتۇرىغا قويغان تۈرلۈك مەسىلىلەرگە تەپسىلىي جاۋاب بەردى. خىزمەت ئىزدىگۈچى يىجۈن مۇنداق دېدى: يۇقىرى يېڭى پەن تېخنىكا، يېڭى ماتېرىيال ياسىمىچىلىقىنى ئۆز ئىچىگە ئالغان 3 كارخانىغا تەرجىمال تاپشۇردۇم. بالدۇرراق ئىشقا چۈشۈشنى ئۈمىد قىلىمەن. بۇ قېتىمقى خادىم تەكلىپ قىلىش پائالىيىتىدە تۇنجى قېتىم مېھىر شەپقەت يەتكۈزۈش بويىچە خادىم تەكلىپ قىلىش مەخسۇس رايونى تەسىس قىلىنىپ، ئوقۇش پۈتكۈزگەن مېيىپ ئوقۇغۇچىلارغا ماس كېلىدىغان ئىش ئورنى مەخسۇس تەسىس قىلىندى. تۇنجى قېتىم 1131 ئىشقا ئورۇنلاشتۇرۇش مۇلازىمەت مەخسۇس رايونى تەسىس قىلىنىپ، مەكتەپتىن ئايرىلىپ تېخى ئىشقا ئورۇنلاشمىغان ئوقۇش پۈتكۈزگەن ئوقۇغۇچىلار نەق مەيداندا خىزمەت ئىزدەش بويىچە تىزىملىتىش، ئىشقا ئورۇنلىشىش سىياسىتىنى چۈشەندۈرۈش، ئىش ئورنىنى دەل جايىدا ماسلاشتۇرۇش قاتارلىق بىر پونكت شەكلىدىكى ئىشقا ئورۇنلاشتۇرۇش مۇلازىمىتى بىلەن تەمىنلەندى. ئاساسىي پائالىيەت مەيدانىدىن باشقا بۇ قېتىمقى خادىم تەكلىپ قىلىش پائالىيىتىدە كېيىنكى قەدەمدە 6 مەيدان سەييارە مەخسۇس خادىم تەكلىپ قىلىش ۋە كۆپ مەيدان ۋىلايەت ئوبلاس شەھەر ئەمتۈرتكى بولىدىغان خادىم تەكلىپ قىلىش مۇلازىمەت پائالىيىتى ئۆتكۈزۈلىدىغان بولۇپ، يىل ئاخىرىغىچە داۋاملىشىشى مۆلچەرلەندى. ئاپتونوم رايونلۇق ئادەم كۈچى بايلىقى ۋە ئىجتىمائىي كاپالەت نازارىتى پارتىيە گۇرۇپپىسىنىڭ شۇجىسى چىن جۇجياڭ مۇنداق دېدى: بىڭتۈەن بىلەن يەرلىكنىڭ ماسلىشىشى شىنجاڭغا ياردەم بېرىۋاتقان ئۆلكە بىۋاسىتە قاراشلىق شەھەرلەرنىڭ ئادەم كۈچى بايلىقى ھەمكارلىقىنى سىجىل چوڭقۇرلاشتۇرۇپ، ئالىي مەكتەپنى پۈتكۈزگەنلەر قاتارلىق ياشلار توپىنى يۇقىرى سۈپەتلىك يېتەرلىك ئىشقا ئورۇنلاشتۇرۇشتىن ئىبارەت بۇ چوڭ ئىشنى ئىزچىل ياخشى تۇتۇپ، شىنجاڭنىڭ ئىقتىساد جەمئىيىتىنىڭ يۇقىرى سۈپەتلىك تەرەققىياتىغا تۈرتكە بولۇشنى كۈچلۈك ئادەم كۈچى بايلىقى تىركىب ve kapalıtı bilen təminləyimiz.
1: Stansımız muhbiri balığın xəbər qıldı. Yaşlıq baharğa beğişləş, dolqun yarar kema temizirəki Şincan 4-cü növətlik Ali Məktəb Oquqçıları Münəvvər Güzəl Sənət Əsərləri Körgəzməsi 9-cu ayının 17-ci günü çüşdün burun Şincan Güzəl Sənət Sarıyıda başlandı. Bu qitimki körgəzmədə Şincan Sənət Şöyəni, Şincan Sifən Daşöyəsi, Ürümçi Kəsbi Daşöyəsi qatarlıq Şincandaki hər qaysi Ali Məktəb Oquqçılarının Congoçə rəsim, Mayboyaq rəsim, Kartun Sürət, Universal Material qatarlıq köp mənbəlik sənət türlərini öz işçiga alğan 125 parça nadir əsri körgəzmə qılındı. Temisi mol, şəkli yeğcə, nəzər dairisi cəhətdə canlıq tüski igə bu əsərlərgə həm ən-ənvi mədəniyyət tomırğa davamlıq varıslıq iliş, həm hazırqı zaman sənət tili üstüdə cəsarət bilən izdinişdək xaslıq mücəsəmləndi. Şincan Sifən Daşöyüsünün oquqçısı Bao Xinya muxbırğa öz icat qılğan Axmi Liniya Sinfoniyası namlıq Mayboyaq rəsiminin bu qitimqi körgəzməgi tallanqalıqını eytib mındaqdırı. Bu mayboyaq rəsimimdə asasqi kəlgüsirgi tərəqiyyat istiqbalıqı vəkkillik qılıdğan AI texniksirgi maşını zavudni sızıb çıxdım. Rəng cəhətdə bir qədər ucuq, roşan rəngni, yəni qızıl rəngni asasi rəng qılıb işlətdim. Bu qitimqi körgəzmə cəsarət bilən alıqı ilgirləydiğən qiyabətdə rəsim icad etdiyə özünü beğişləş və vəziyyətki tayınıb ilgirləb nəzər dairisini kinayçıdın ibarət işki çoğun böləkni öz içi qalıdı. Bunun içində cəsarət bilən alığı ilgirləydiğən qiyabətdə rəsim icad etdiyə özünü beğişləş bölükdə cungucə rəsim, uyma rəsim, rəsimlik kitab, kartun sürət əsərləri mərkəzlik namayan qılınğan bolub, ekskursiyacılar ən-ənvi qələm, siyahdın, tağ dəryalarının cəlibqarlıqını hiss qılıbla qalmay, nur və sayə oylanışı, həm körüş sezimi layihəsi arqılıq dəvr güzəllikini hiss qılış imkan etdiyə iqi qılındı. Vəziyyətki tayınıb ilgirləb nəzər dairisini kinayetiş bölükdə mayboyaq rəsim, universal material, suboyaq rəsim və qurulma sənidi toplanğan bolub, qoyuq rəng bilən çökmə boşluq özra qirəlişib, ekskursiyacilərini təsavvurğu tolğan sənət boşluqa kirişgə yetəklidik. Ekskursiyacı Səy Yonşın mundaqdırıq. İcadiyyət materialları həm qızıq tüskə igə həm turmuşqa nahaydı yəqinkən. Rəsimsizliş mahardına, hayati küşkü tolğan yaşlarga xas puraq mücəssəmlənən bəlgilik səviyyə namayan qılınıbdı. İgilin işcə, bu qitimqi körgəzmə 9-cu ayının 28-ci günü gecə davamlaşırıqən. Ekskursiyacılar Şincan Güzəl Sənət Sarıyı Veyşin əbçisidin aldın kilişib əqsiz körsüb olarıqən.
0: Stansımız xəbri. 2026-cı ili Cungçu Bayrimi. Dövlət bayramı yetib geliş aldı da, nurgun kişi sayahatki çıxış planının tüzüşke başladı. Tungçın sayahatçiliki subsidi ilan kılıngan yeni doklatı görüstülüşçe, rayon tügün evzeliki və əla süpətlik uzaq liniyelik sayahat baylaqağı tayınıb, Şincan'nın sayahatki çıxış kızgıllıqdaki ifadisi gəvdirlik bolgan. Bunun içində Ürümçi şəhəri dövlət içindəki uzaq liniyəlik səyahətki alqışlanğan mənzilga içində muqum birinci orunda. Qulcu şəhəri 4-cü orunda turğan. Tungçın səyahətçiliki subsidi elan qılınğan 2026-cı ili Cungçu dövlət bayramılıq səyahət yüzlənişini aldın mölçərləş dokladıdı görüstülüşcə 9-cı ayının 14-cü günügeçə supıda Cungçu, dövlət bayramı qatarlıq açqışlıq sözlərdə izdəş qızğınlıqı aldınqı aylıq statistiki qısəliş durğanda 278% aşqan. Ayırplan beləti, mehmansaray, avtomobil icari eləş, istirahat qatarlıq məsulatlarını aldın zəqqaş qılış qızğınlıqı umum yüzlək aşqan. Bu yıl Irak müsabılıq sayahatki çıxış asası eqimga ayılınıp, Gərbi Şimal uzun liniya sayahatı qızgırlıqı memleket boyuca aldıngı qatarı ötüp, Ürümçi, Gulca, Şkicay ayrımalda köznek tügün ve öz avtomobil sayahatı boyuca yığılış yolu çıxış mərkizi boğuluş rolu bilen Gərbi Şimal uzun liniya sayahatının istimal qızgırlıqını ortak qozgıgan. Sallıq məlumatı görüstülüşcə, ayrıplan belti zəqqəs qılış əhvaldın qarğanda, Cungçu dövlət bayramı məzgəlidə, dövlət içindəki uzun liniyərlik sayahatki alqışlanğan mənzilgə içində, aldınqı 10 orundu turğını ayrımalda Ürümçi, Künmin, Xarbin,